0: እንደምናመሻችሁ አድማጮቻችን ለማክሰኞ ሰኔ 23 ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በመቀሌ ከቤተክርስቲያን ውስጥ ያብነት ተማሪዎች በግዳጅ ለወታደራዊ ስልጠና ተወስደዋል ስለመባሉ፣
1: ትላልቆቹ መርጠው እናንተ ድርጅቶች የቤተክርስቲያን ተማሪዎች አይደላችሁም ብለው ሰጥተው በግምት እስከ 20 ሚያት ተማሪ በድርጅቱ ተወስደዋል ማለት ነው።
0: ከደቡብ አፍሪካ ስደተኞች እንዲወጡ የተቀመጠው ጊዜ ማብቃቱን ተከትሎ ኢትዮጵያውያን ምን ይላሉ?
2: በቃ ድፍን ጥላቻ ነው ምን መሰለ። አሁን ለምሳሌ ኢትዮጵያ ለሳውዝ አፍሪካ ባለውለታ ናት። የማንዴላ ሁኔታ እንደምታቀው ነው። ይሄንን ሁላ የሚረዳ አይደለም ያሁን ትውልድ።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከሀገሪቱ እንዲወጡ ያስቀመጡት ቀነ ገደብ ዛሬ ያበቃል። ይህን ተከትሎ በዚያ የሚኖሩ ኢትዮጵያውያን ስጋት ላይ መሆናቸውን ለቢቢሲ ተናግረዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ስደተኞችን በተመለከተ ሰልፍ የሚወጡ ዜጎች ተቃውሟቸውን ማሰማት ያለባቸው ያለማስፈራሪያ ዛቻ ወይም ቀነ ገደብ መሆን እንዳለበት አስጠንቅቀዋል። ትናንት በስልክ ያነጋገርናቸውና በደቡብ አፍሪካ ዋና ዋና ከተሞች የሚኖሩ ኢትዮጵያውያንም ምን ሊከሰት ይችላል በሚል በፍርሃት ተሸብበን እንገኛለን ይላሉ። በቅድሚያ ያነጋገርነው በደቡብ አፍሪካ ፖርት ኤልዛቤት ከተማ ነዋሪ የሆነው ብርሃነ ሃጎስ ከሌሎች ከተሞች አንጻር እኛ ዘንድ በአንጻራዊነት ስጋቱ ቀለል ያለ

0: ነው ይላል።
1: ዋና ዋናዎች ከተማ የሳውዝ አፍሪካ የሚባሉ ጆሃንስበርግ፣ ፕሪቶሪያ እና ኬፕ ታውን፣ ደርባን፣ ፖርት ኤልዛቤት ናቸው።
0: አንተ ፖርት?
1: እኔ ፖርት ኤልዛቤት።
0: እሺ፣ ረጅም ጊዜ ቆይተሃል እዛ?
1: ፖርት ኤልዛቤት በጣም ቆይቻለሁ ሲንስ 2010
0: 16 ዓመት ማለት ነው። እሺ፣ አሁን ያለው ሁኔታ ምንድን ነው የሚመስለው? በጣም አስፈሪ ነው? አስጊ ነው? ምን ምልክቶች አሉ? ስጋት ካለስ?
1: እርግጥ ነው አሁን ያለው እንደ መላ ሳውዝ አፍሪካ ከየው ያው በጣም አስቸጋሪ የሆነ ጊዜን ያለው ስለእውነት፣ በተለይ በዚህ በሾፕ ቢዝነስ ላይ የተሰማራው ኢትዮጵያውያን ኤርትራውያን በሙሉ በጣም ከባድ ውስጥ እንዳለ ይታወቃል። አጋጣሚ ሆኖ እዚህ እኛ አካባቢ ያለንበት የተሻለ ቢሆንም ግን ብዙ ስጋቶች አሉ፣ አስፈሪ ነገሮች አሉ፣ ግን የተሻለ ነው ማለት ይቻላል።
0: ጆበርግም ደርባን ከምሰማቸውም ከጓደኞችም ሊሆን ይችላል፣ ምንድን ነው ያለው ሁኔታ? ምንድን ነው የሚሏቸው? በጠራራ ፀሐይ ዘረፋዎች እንደዚህ እንደሚደረግባቸው ሰማለን። እስኪ ንገረን አንተ።
1: በጣም ያስፈራል። ልቀቁልን ነው በቃ፣ ሀገራችን ውጡልን ነው። እርግጥ ነው ይህ የመንግስት ሀሳብ አይደለም፣ የመላው ሳውዝ አፍሪካ ህዝብም ሀሳብ ላይሆን ይችላል። ግን በተለይ በኳዙሉ ናታል ኤሪያ ያሉ ወንድሞቻችንን ያለው ችግር ህዝብ ለህዝብ ማለት ይቻላል በሙሉ በጣም የተዘረፈ ወንድሞቻችን አሉ፣ ሜዳ ላይ የወደቁ ወንድሞቻችን አሉ። ያላቸው ንብረት በሙሉ ተወስዶ በጣም ብዙ ችግር የፈጠረባቸው ወንድሞቻችን አሉ። አስቸጋሪ የሆነ ጊዜ እያሳልፉ እንዳለ እናውቃለን። ስለዚህ አይደን ነው መንግስት መፍትሄ እናደርጋለን፣ ህገወጥ ነው እንደዚህ ማድረግ አይቻልም ይላል፣ መግለጫ ያወጣል፣ በየጊዜው መግለጫ ያወጣል። ግን ያው አክሽን ላይ ስታየው ብዙ ለስደተኛው አጥጋቢ የሆነ ነገር ሲያደርግ አይታይም።
0: ድባቡን ገልጸህልኛል። ምንድን ነው ያሰባችሁት?
1: እኛ ባለንበት አካባቢ ትንሽ ያው ጠንከር ያለ ኮሚኒቲ እንትን አለን፣ የኢትዮጵያውያንና ኤርትራውያን አጠቃላይ በአንድ ላይ ሆኖ ጠንከር ያለ ኮሚኒቲ አለን። ያን ኮሚኒቲ ደግሞ ምንድን ነው ከመንግስት አካላቶች ጋርና ከቅርብ የሆኑ የአካባቢ አስተዳደሮች ጋር በቅርበት ይሰራል። እዚህ አካባቢ ያለው ህብረተሰብም የሆሳ ነው የሚባለው አገናዛቢ ነው፣ በጣም ይጠይቃል። ለምንም የሚል ህዝብ ነው ያለው እና ጥሩ አመለካከት ያለው ህብረተሰብ ነው ያለው። ከመንግስት አመራሮችም ጥሩ ግንኙነት አለን። ይህን ያህል የሚያሰጋ ነው ብለን አናስብ። የመጨረሻ ነው ማለት ሲባል ለቀንላቸው እንድንወጣ ነው እንጂ ምናልባት ካለቀቃችሁ ከዚ ኋላ የሚመጣውን ነገር ታዩታላችሁ ነው የሚሉን። ብዙ የተዘጉ ሾፖች ግን በጣም የተዘጉ ቢዝነሶች ግን አሉ። በሌላ አካባቢ በጣም በተለየ እንትን የከፋ ነው ብዬ አስባለሁ። በእኛ ግን ካለው ከህዝቡ ትንሽ አመለካከትና ከመንግስት ጋር ሰራተኞች ወይም ከመንግስት ባልደረባዎች ጋር ተጣምረን ኮሚኒቲው ጠንካራ ከመሆን አንጻር የተሻለ ነው ብዬ አምናለኝ።
0: ኮሚኒቲ ስትል በኤምባሲ በኩል የምታገኙት እርዳታ አለ? በኢትዮጵያ ኤምባሲ በኩል
1: ከኤምባሲ ጋር የምናገኘው እርዳታ ምንም ነገር። በጣም በማሳዝን ሁኔታ አሁን ትልቁ ፈተና የሆነብንን ያለን ያፈራነው ንብረት በሙሉ ለአስራ ምናምን ዓመት ያለን እዚህ ሀገራችን ጥለን የወጣንበት ምክንያት ወደን አይደለም፣ ያው በተለያየ ምክንያት ወጥተናል። በችግር ምክንያት፣ በፖለቲካ ምክንያት ወጥተናል እና ያን ችግር ሀገራችን ሊያስመልሰን የሚችል ነገር ስለሌለ ኢትዮጵያ ኤምባሲ በአሁኑ ሰዓት ለእኛ የሚያደርግልን አለ ብዬ ማስበ ምንም ያየሁትም የሰማሁትም ነገር የለም። ቃል መግለጫ ያወጣልና ያለን ጥንቃቄ አድርጉ ምናምን ከማለት ውጭ ሌላ ነገር ሲያደርግ ወይ ደግሞ ሲከላከልልን ያየነው ነገር የለም።
0: ከሀገር ለቀው የወጡ ግን አሉ እንደ የሰማው በዚህ ስጋት የተነሳ
1: ከሀገር ወዴት ይወጣሉ? አሁን ከሀገር ቢወጡ እኮ ወደ ሀገራችን ነው የሚወጡት፣ ወደ ኢትዮጵያ ነው መሄድ ያልነበረባቸው እና አሁን ያለው ሁኔታ ወደ ኢትዮጵያ የሚያስመልስ ነገር አይደለም። ተቸግሮም ቢሆን እዚህ ነው ያለው ሰው ሁሉ ችግር ላይ እንዳለ ነው።
2: ሌላ በጆሃንስበርግ ከተማ ነዋሪ የሆነና ስሙን መግለጽ ያልፈለገ ኢትዮጵያዊ እሱም ሆነ ወዳጆቹ ዛሬን ጨምሮ ከሰሞኑ በከፍተኛ ስጋት ውስጥ ሆነው እያሳለፉ እንደሆነ ይናገራል። በድፍን ጥላቻ ውስጥ ያሉ ደቡብ አፍሪካውያን አንዳች አደጋ ሊያደርሱብን ይችላሉ የሚል ከፍ ያለ ስጋት በስደተኞች ዘንድ እንዳለም ለቢቢሲ አስረድቷል።
3: በቃ ድፍን ጥላቻ ነው። ምን መሰለ፣ አሁን ለምሳሌ ኢትዮጵያ ለሳውዝ አፍሪካ ባለውለታ ናት። የማንዴላ ሁኔታ እንደምታውቀው ነው። ይህንን ሁላ የሚረዳ አይደለም የአሁኑ ትውልድ። ለፍቶ የሚኖር ማህበረሰብ ነው ያለው፣ ዜጋ ራሱ ቀጥሮ የሚያሰራ ነው ያለው እና ይህንን ሊረዱ አይችሉም። ቢዝነሱ ላይ ገብቶ መስራት የሚችሉ ሰዎች አይደሉም በእርግጥ። ነገር ግን ድፍን ጥላቻ አለ፣ በቃ ውጡልን። ዝም ብለህ ደግሞ ስንት ነገር መዋለ ንዋይ ያፈሰስክበት ቢዝነስ ለቀህ የምትወጣ ነገር ቀላል አይደለም እና
0: ለምሳሌ በሱቃችሁ በኩል እንደዚህ ሲያልፉ ምንድን ነው የሚሏችሁ?
3: እነሱ የሚሉት የእኛ ስራ ተሻማችሁ፣ ቢዝነሱ በእናንተ ቁጥጥር ነው ያለው፣ ይህንን ነው የሚዝቱት። ስለዚህ መውጣት አለባችሁ ነው። እኛ ለማስረዳት ብትሞክርም ፍላጎት ከሌለ

0: ማንም ሰው ሊሰማ አይችልም አይደለ? ምን አይነት ችግር ነው የፈጠረው ስደተኛው በእናንተ ላይ ብለህ በስርዓት እንኳን ቁጭ አድርገህ ለማውራት ብትሞክር አይሰሙህም። ስለዚህ ያለው ድፍን ጥላቻ ወዴት እንደሚያመራ እንግዲህ ከእግዚአብሔር ጋር መጠበቅ ነው የሚሆነው። ማለት በምን ሰዓት መጥተው እንደሚዘርፉ አታውቅም። አቤት ብሎ መንግስትን ጠበቅ ያለ ክትትል እያደረገበት አይደለም ሁኔታው ማለት ነው። ሰው ያለፈው የለፋበትን ሰው የሰራበትን ሀብት እየተዘረፈ ዲሞክራሲ ሊባል አይችልም። በምን አይነት መዘኛ እንደሆነ አይገባኝም።
1: ህገወጥ ስደተኞችን ነው ወይስ ወረቀት ያላቸውንም ነው ውጡ እያሉ ያሉት በዚህ ሰዓት?
0: አሁን ድፍን ጥላቻ ነው፣ በቃ ማንገላታት ነው። ወረቀት ቢኖርህም ባይኖርህም ማንም ሰው በአንድ ቀን ወረቀት አያገኝም። ገብቷል? ፕሮሰስ አለ ሁሉም ነገር። ትላልቅ ቢዝነስ ያለው ሰዎች እኮ እዚህ ሀገር የቆዩ ናቸው። ግን ጥላቻው ድፍን ነው እያልኩ ነው፣ ውጡ ነው በቃ።
2: አራያ ግርማይ ኢስተርን ኬፕ ዞን ኪንግ ዊሊያምስ ከተማ ነዋሪ ነው። በርካታ ስደተኞች በጭንቀት ወደ ጎረቤት ሀገር እየሸሹ መሆኑን አይቻለው ይላል።
3: እድል ያገኘ እየሄደ ነው። እዚህ ያለ ደግሞ በጣም ኃይለኛ ፍርሃት ነን ያለ ነው። የመንግስት ሎው ኢንፎርስመንት ኤጀንሲ ደግሞ ሁኔታው ለመረጋጋት ትንሽ እየመኮር ነው። ዞሮ ዞሮ ግን ጋ ነው የምናየው።
1: እየወጡ ነው ስትለኝ ከየት ወደ የት ነው የሚወጡ?
3: ወደ ጎረቤት ሀገሮች፣ ወደ ዚምባብዌም፣ ወደ ማላዊም ሰው እየሄደ ነው። በፍርሃት ያው ሰው እየለቆ እየወጣ ነው።
2: የዜጎቹን ሁኔታ በተመለከተ በደቡብ አፍሪካ የኢትዮጵያ ኤምባሲን ለማግኘት ያደረግነው ሙከራ አልተሳካም። ሆኖም ከቀናት በፊት በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉ ማሳሰቢያ ማውጣቱ ይታወሳል። በትግራይ ክልል እየተካሄደ ያለው አስገዳጅ ወታደራዊ ምልመላ ተጠናክሮ መቀጠሉን በቅርቡ ቢቢሲ የሰራው የምርመራ ዘገባ አረጋግጧል። ከዚሁ ጋር ተያይዞ ባለፈው ሳምንት ሐሙስ ዕለት ከ20 የማያንሱ የአብነት ተማሪዎች በግዳጅ ለወታደራዊ ስልጠና መወሰዳቸውን አንድ የቤተ ክርስቲያን ምንጭ ለቢቢሲ ተናግረዋል። የአብነት ተማሪዎቹ የተወሰዱት ጭንብል በለበሱ ታጣቂዎች መሆኑንና አሁን በትክክል የት እንደሚገኙ ማወቅ እንዳልተቻለ አንድ ስማቸውን መግለጽ ያልፈለጉና በጽርሃ አርያም ቅዱስ ገብርኤል ቤተ ክርስቲያን ኃላፊ የሆኑ አባት ለቢቢሲ አረጋግጠዋል።
4: ሁኔታው እውነት ነው፣ በጣም የሚያሳዝን ሁኔታ ነው። እንግዲህ አብነት ተማሪ ማለት የቀለ ተማሪ የሚበላ ነገር የሌለው በችግር ላይ የሚኖር ተማሪ ነው። ትግራይ መላ የመጣ ተማሪ ነው። እዚህ በአራት ጉባኤ በቅዳሴ፣ በአቋቋም፣ በዱባ፣ በቅኔ የሚማሩ ከ300 በላይ ተማሪ አሉ። እስካሁን ሲማሩ ቆይተዋል። ነገር ግን በዚሁ ባልተጠበቀ ሰዓት ባልተጠበቀ ጊዜ ድንገታዊ ተጠቀሰው ያው ቀን 18 ወደ 19 አጥኛ በሌሊት ማለት ነው ልክ በአምስት ሰዓት ሐሙስ ዕለት ለአርብ አምስት ሰዓት አካባቢ ሌሊት ማለት ነው ማንነታቸው ባልታወቁ የታጠቁ ሰዎችን የሚያድሩት ጎጆውን በእግራቸውን መዝያው እየመቱ ንውጡ ብለው ወደ ውጭ አውጥተው ሰብስበው ትላልቆቹ መርጠው እናንተ ድርዬዎች የቤተክርስቲያን ተማሪዎች አይደላችሁም ብለው ሰብስበው ቁጥራቸው በውል ባይታወቅም በግምት እስከ 20 የሚያክል ተማሪ በሌሊቱ ተወስደዋል ማለት ነው።
5: ምን ያክል ታጣቂዎች ናቸው? እነማን ናቸው? ይታወቃሉ ወይ?
4: ማንነታቸው አይታወቅም። ምክንያቱም እግራቸው ተሸፍነው ፊታቸውን በማስክ አድርገው እንዳይታወቁ ከእነሱ ውስጥ የታወቀ አንዱ የቤተክርስቲያን ዋርድያ ብቻ ነው እንጂ እሱም በሆነ ምክንያት ታወቀ እንጂ ማንነታቸው አይታወቁም።
5: ከጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን መቀለ የቆሎ ወይ ደግሞ የአብነት

0: አናውቀውም። ነገር ግን ለዚህ ያለን
1: እኚህ ተማሪዎች ከእናንተ ከቤተ ክርስቲያኑ አጸደ ገነት የተወሰዱ ናቸው እና አሁን በአጽዊ ሐይቅ መስሐል በሚባል አካባቢ እንዲሁም በመዕራብ አካባቢ እንደተወሰዱ ነግሯቸዋል። ምን አይነት ሁኔታ ውስጥ ነው ያሉት? ማረሚያ ቤት ነው? ወታደራዊ ካምፕ ነው? ምንድን ነው?
0: ምናልባት እኛ በላይ ነው።

ቢቢሲ በትግራይ የተለያዩ አካባቢዎች እየተደረገ ያለውን የግዳጅ ወታደራዊ ምልመላ አስመልክቶ በቅርቡ በሰራው ዘገባ ላይ የክልሉ ሰላምና ጸጥታ ቢሮ በአሁን ወቅት ተመልምለው ለመጡለት ወጣቶች ወታደራዊ ስልጠና እየሰጠ መሆኑን ለቢቢሲ ያረጋገጠ ሲሆን የምልመላ ሂደቱ ግን በትግራይ መንግስት እንደሚካሄድ መግለጹ ይታወሳል። የአብነት ተማሪዎቹን ጉዳይ በተመለከተ የህዋ

0: አጋጣሚ ሰምቼው ለማጣራት መኩሬ ነበረ። በተጨባጭ እንደሱ አይነት እንቅስቃሴ ጥብጥ ያለው እንቅስቃሴ እንዳልሆነ ነው ያረጋገጥኩት። አሁን መቀሌ አሁን የተረጋጋ በጣም ብዙ ወጣት አለ፣ እንዳሻው ነው የሚንቀሳቀሰው፣ ነጻነት አለው። በሆነ አካባቢ የመቀሌ እንደዚህ አይነት እንቅስቃሴ እስካሁን እኔ አይቻላቅም። ልክም አይደለም
1: ይሄን
0: አይደለምና የቤተክርስቲያን ተማሪዎች ቤተክርስቲያን ተገብቶ የትኛውም መንደር የመቀሌ እንደዚህ አይነት ምልክት የለም። ምክንያቱ ሳጠናው ግን አንዳንድ አጀንዳ ፈጣሪዎች አዲስ አበባ ሁነው እንደዚህ አይነት እንቅስቃሴ ትግራይን የማጠልሸት ወጣቱ ተረጋግቶ እንዳይኖር ከትግራይ እንዲወጣ የሚያደርጉ የተደራጁ ወጣቶች እንዳሉ ከአዲስ አበባ የተላኩ መረጃዎች አግኝተናል።
1: ይሄን ግን ያገኘ ነው ከይቅርታ ጋር ላቋርጦት፣ ይሄን ያገኘ ነው ከትግራይ ከዚያው አካባቢ ተወሰደብን ከሚሉ ቤተሰቦች ከኃላፊዎች ነው። ከአዲስ አበባ የተቀበልነው አጀንዳ አይደለም። ይሄን ጉዳይ በተመለከተ ግን ምላሹ ምንድን ነው? አልተወሰዱም እነዚህ አብነት ተማሪዎች?
0: እኔም እኮ በቲክቶክ አይቼው ነው በመቀሌ ጽርሐ አርያም በሚባለው እንደዚህ ገጠመ ብለው ነው ለማጣራት ሞክሬ ያልኩ።
1: አዎ እሺ፣ አጣርተው ምንድን ነው የደረሱበት? ውሸት ነው ይሄ?
0: ይሄ ትክክል አይደለም። አይደለም በቤተ ክርስቲያን በየትኛው? እኔ መቀሌ ነዋሪ ነኝ ባይዘው። በመቀሌ በየትኛው አካባቢ
1: ድርጊቱን እያወገዙት ነው ወይስ አልተካሄደም ነው እያሉኝ ያሉት? ለማጥራት
0: አልተካሄደም ነው እያልኩህ ያለው።
1: እሺ፣
0: ቢኖር አወግዘዋለሁ። እንደ መንግስትም እንደ ድርጅትም እንደዚህ አይነት እንቅስቃሴ እንዲደረግ ፍጹም አንፈቅድም። ለማጣራት በመኮር ነው። ግን እንደዚህ አይነት እንቅስቃሴ በተደራጀና ከአዲስ አበባ በሚላኩ ወገኖችን ተቀርጾ መልእክት ቀርጸው እየሰሩ መሆናቸው ያረጋገጥነው ነገር እንዳለ ነው ያረጋገጥኩ። መቀሌ ሙሉ ይህ እንደዚህ አይነት እንቅስቃሴ የለም ነው የምለው። አይደለምና ቤተክርስቲያን
1: እኛ ያገኘነው አባቶች

አይነት በጣም ጥልቅ የሆነ ነገር አለን ካልክ አንተም ታቀርባለህ፣ ምንም ችግር የለውም። ይሄ እንደዚህ አይነት ምልክት ካለ እኛም ተጨማሪ እንቅስቃሴ አድርገን አጥርተን እርምጃ የምንወስድበት ሁኔታ ይኖራል። በፍጹም ግን እንደ ትግራይ እንደ መንግስትም ይሁን እንደ ቲፒኤልኤፍ ይህን ድርጊት አይፈቀድም። በእንደዚህ አይነት የወረደ መመሪያም የለም። ደግሞም ቤተክርስቲያን የሚያስገባ ምንም ምክንያት የለም ነው የምልህ።

0: ማግባቢያ ስምምነት አንዱ ይዘት ነው። የአሜሪካ ጠቅላይ ፍርድ ቤት ዶናልድ ትራምፕ በመውለድ የሚገኝ ዜግነትን ለማስቀረት ያደረጉትን ሙከራ ውድቅ አደረገ። አጭር ዘገባለን።
1: ሰነድ አልባ ስደተኞች በአሜሪካ የሚወልዷቸው ልጆች የአሜሪካ ዜግነት እንዳያገኙ ለማገድ ፕሬዝዳንት ዶናልድ ትራምፕ ያልፈነቀሉት ድንጋይ የለም። ጥረታቸው ግን ዛሬ ለመጨረሻ ጊዜ ውድቅ ተደርጓል። የአሜሪካ ጠቅላይ ፍርድ ቤት ባሳለፈው ውሳኔ ከሰዓታት በፊት ነው የአሜሪካ ዜግነት ከሌላቸው ሰነድ አልባ ስደተኞች በአሜሪካ የሚወለዱ ልጆች የሀገሪቱን ዜግነት የማግኘት መብታቸውን ለመቀልበስ የተደረገውን የዶናልድ ትራምፕ ጥረት አግዶታል። በሀገሪቱ ጠቅላይ ፍርድ ቤት የተላለፈው ውሳኔ ዛሬ እንደ ትልቅ ድል ተቆጥሮ መነጋገሪያ ሆኗል። ከዘጠኙ የጠቅላይ ፍርድ ቤት የእድሜ ዘመን ዳኞች አብላጫውን ቁጥር የያዙት 150 ዓመት ያስቆጠረውን በመወለድ የሚገኝ የዜግነት መብት እንዲቀለበስ አልፈቀዱም። የጠቅላይ ፍርድ ቤቱ ውሳኔ ትራምፕን እንደሚያስቆጣ ይተበቃል። ሰነድ አልባ ስደተኞች ወደ አሜሪካ የሚገቡበትን መንገድ ለመገደብ ሌሎች አማራጮችን መፈለጋቸው አይቀርም። ጠቅላይ ፍርድ ቤቱ የትራምፕን ሐሳብ የቀለበሰው 6-3 በሆነ ድምጽ ነው። የአሜሪካ ዜጋ ካልሆኑና ህጋዊ ሰነድ ከሌላቸው ስደተኞች የሚወለዱ ልጆች አሜሪካ ውስጥ በመወለድ ዜግነት እንዳያገኙ ለማድረግ ትራምፕ ፕሬዝዳንታዊ ትዕዛዝን ለመጠቀም ሞክረው ነበር።
0: ዩናይትድ ኪንግደም ጥገኝነት ጠያቂዎች የወጣባቸውን 10,000 ፓውንድ መልሰው እንዲከፍሉ ተደርግ ነው። በዩናይትድ ኪንግደም ውስጥ የጥገኝነት ፈቃድ የተሰጣቸው ሰዎች ገንዘብ ማግኘት ሲጀምሩ ቆይታቸውን ለመሸፈንና ለተሰጣቸው ድጋፍ ወጪ የተደረገውን 10,000 ፓውንድ ገደማ ገንዘብ መልሰው መክፈል እንዳለባቸው የአገሪቱ መንግስት አስታወቀ። ዛሬ ማክሰኞ ለፓርላማ ይቀርባል የተባለው የጥገኝነት ጠያቂዎች ረቂቅ ህግ እንደሚያሳየው በቂ ገንዘብ ያላቸው አዋቂ ሰዎች በሚሰጣቸው ጊዜ ውስጥ ወጪውን መልሰው እንዲከፍሉ ይጠየቃሉ። ይህ ህግ ተግባራዊ የሚሆነው ዩናይትድ ኪንግደም ውስጥ የመስራት መብት ባላቸው ሰዎች ላይ ነው። ግለሰቦቹ አገሪቱ ውስጥ በቋሚነት የመኖሪያ ፈቃድ ለማግኘት ይህንን ገንዘብ ከፍለው ማጠናቀቅ ይጠበቅባቸዋል። የአዲስ አሰራር ለጥገኝነት ጠያቂዎች ድጋፍ ማድረግ ትክክል መሆኑን ነገር ግን ኃላፊነትም ጭምር እንደሆነ እንደሚያሳይ የሀገር ውስጥ ጉዳይ ሚኒስትሯ ሻባና ማህሙድ ገልጸዋል። ሰዎች አስተዋጽኦ ማድረግና የብሪታንያን ህዝብ በጎነት መልሰው መክፈል መቻል ሲጀምሩ ይህንን እንዲያደርጉ እንጠብቃለን ቃለን ብለዋል። በዚህ ቅድመ ሰረት በእስራ ላይ የተሰማሩና የተወሰነ የገንዘብ መጠን የሚያገኙ ስደተኞች ሂደት በሂደት 10,000 ፓውንድ መክፈል ይጠበቅባቸዋል። ገንዘቡን መክፈል የሚጀምሩት በወር ምን ያህል ገቢ የሚያገኙ ስደተኞች እንደሆኑ እስካሁን አልተገለጸም። በህጉ መሰረት የሀገር ውስጥ ጉዳይ ሚኒስቴር ክፍያውንና የሚከፈለውን ገንዘብ መጠን የመቀየር ስልጣን ይኖረዋል።
2: አድማጮቻችን ስትከታተሉ የነበረው BBC አማርኛን ነበር። አብራችሁን ስለቆያችሁና መሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን የፌስቡክና የዩቲዩብ ገጻችንን እንዲሁም የዋትስአፕ ግሩፓችንን በመቀላቀል መረጃዎችን ታገኛላችሁ። ምርጫችሁን ቲክታክ የምታደርጉ ደግሞ የቲክታክ አድራሻችንን @BBC News አምሃሪክ ተከተሉ። የራዲዮ ፕሮግራሙንም በቀጥታ በፌስቡክ በዩቲዩብና በሌሎች ማማራጮች ታገኛላችሁ። የዛሬውን በዚያ በቃን። ጤና ይስጥልን።
3: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍን ተማጅ

0: ኦርጋናይዝ ሰዓት ፈኖና ንፈልማልና ባሽሐት ጾጸሩ ደብ አፍሪካውያን ጸረ ስደተኛታት ሰልፊ ተቃውሞ የካይዱለው
1: አብዛይ ጥቆት ላይ ነው አብዛና ዘና ዘህቲና አፍሪካውያን ኢትዮጵያውያን ጋር ተቀላላው ባሽሐይ ገብረለው ይም ፍራሁል ጋር አይደለም
2: አብዳሊ ተካላትና ስደተኛት መጥቃት ይሁን ምቅጻል ፈሙን ንብረት ምዝራፍ ሁነታቱን ከምዘሎ ሐብሬታ አለን
0: ودبت عنا عالم مثل علمقات بزي التأساسر عما إيسابات كمزموتو قليتو
3: أجزاقات أمنتايو أيال تغطي فرزلو كوموغات واي خوا أفريكا فلزمت فرزلو أب حادبوتا أو إيروبا تعبيتو تريفو لو مالتي
0: وانج عالم عوات موروكون اتحجزكا يتزلو ناي آيفيركوس كبيد فتنان سنناي مكتتال መራህቲ መንቅስቃስ ጸረ ስደተኛታት በደቡብ አፍሪካ ህጋው ሰነድ ዘይብሎም ዜጋታት ወጻይ ከብት ሀገር ክወጡ ዘቀመጡ ግዜ ገደብ ሎሚ ማዓልቲ ምብቁዑ ሲዒቡ አብዚ ተፈላለየ ከተማታት ሀገር ሰልፈታት ተቃውሞ ይካይዱለው አብት ሀገር ዝርከቡ ኢትዮጵያውያን ስደተኛታት አብ ከመይ አይነት ኩነታት ይርከቡ ላይን ጽጋብ ተወሳኽለዋ
4: እዚ ተቃውሞ በማርች ኤንድ ማርች ዝፍለጥ ጉጅለ ጸረ ስደተኛታት ዝምራህንት ኾን ተቃውሞ ዝካይዱሎም ጎደናታት ተዓጽዮም ሐልታት ጸጥታ አብስተዋፈርሉ በአሽሐት ዝቆጸሩ ጸረ ስደተኛታት ሰልፈኛታት ንጎደናታት ተቆጻጽሮም ወይርከቡ ፕሬዚደንት ደው አፍሪካ ሲሪል ራማፎዛ ሰልፈኛታት በሰላማውን ሐላፍነት በዘለው መገድ ንክንቀሳቀሱ ዳግማይ አጠንቀቁሎ አብስተፈላለዩ ከተማታት ተሃገር ዝርከቡ ስደተኛታት ለማዓልቲ አብ ከመይ አይነት ኩነታት ከም ዝርከቡ ሐቲትና
1: ሽመይ አርአያ ግርማይ ይባል ዝነብሮሎ ከባቢ ኢስላንደን ዝባል ከባቢ ለማዓልቲ ቲ ዴድላይን አኺሉ ተቲጁን ቶም ዝኾነታት ዝመርሑ ዓብዚ ዝመርሑ ሰባት ቤድላይን ተባሂቡና ለመዓልቲ መንግስቲ ኮላዊ ዝኽኣል ወይ ይገብሩ ኣለዉ ነገር ግን ካብ ገዛይ ጥፁ ተባሂለው ኣብ ገዛእና ዘለና ዛሕቲና ኣፍሪካውያን ኢትዮጵያውያን ከዓብ ጠቕላ ኣለዉ ሕዚ ብዙሓት ራብሻ ይገብሩ ኣለዉ እዮም ትራብሻ እንታይ እዩ ዕንበት ፈጢሩ ዘሎ እንታይ ክሰት ይፍጠረሎ ክንወፁ ስለዘይከኣልና ክንፈልጦ ዘይከኣልና
4: ኣብቲ ከተማ ሰልፍታት ተቃውሞ ተጀሚሩ ድዩ ትሰምዕዎ ነገር ትርእይዎ ነገር ይህሉ ዶ ይኸውን
1: ወትፍራሕ ኩሉ ብዓብ ዘሎ ሰልፊ ግን ይካየደ ኣሎ እዩ ሰልፍን የዩ ሕዚ ዝተቃፀለ ሞቶ ይተወቅዐ የዘይፈለስ እምበር ሰልፍታት ከውፅ እዩ ዘሎ
2: ተስፋ ኣለም በርሀ ይበሃል ጋዜጠኛየ ዝነብረሉ ከዓ ብደቡብ ኣፍሪካ ፍሉይ ክልል ድማ ኢስተርን ኬፕ ይበሃል ከተምኡ ድማ ፖርት ኤልዛቤዝ ይበሃል ማለት ይሕዝ ዘለኹ ብፍሉይ በትናተይ ዘለኹዎ ከባቢ ክጅምረልክ እቲ ንሕና ዘለናዮ ከባቢ ዝኾነ ዓይነት ምንቅስቃስ የለን ካብ ብቅድሚ ትማሊ ጀሚሩ ናይ ፖላዊስ ብብዝሒ ናብ ኩለን ብፍላይ ድማ ናይ ፎሬነር ወይ ከዓ ናይ ወፃእተኛታት ድኳናት ይኹን ትካላት ናብ ዘለዎ ተንቀሳቂሶም ነይሮም ብፍሉይ ድማ ወረቀት ይኹን ናይ ሕጋዊ መንበር ንዘይብሎም ትኩረት ገይሮም ዳርጋ ግፋዕ ዓይነት እዩ ነይሩ ናብ ቤት ማእሰርታት ዝወስዱሉ ኩነታት ነይሩ ከዚ ክፈት እሞ ክሲ ገለ ተመስሪቱ ብዝተወሰነ ማለት ድሕሪ 48 ሰዓታት ዝሰደድዎም ነይሮም ኣነ ዝፈልጦ ማለት እዩ ካብ ብመሳርሒ ተሓዊሱ ብፍላይ ድማ ናይ ካልኦት ናይ ዘንግሮዋ ብቲ ሃገራት ዜጋታት እንተደኣ ኮይኖም ድማ ናይ ዚምባብ ናይ ማላዊ ካልኦት ናይ ሞዛምቢክን እንድሕር ኮይኖም ከዓ እቲ ቦርደር ቀረባ ስለዝኮነ ዲፖርት ይገብርዎም ዝምልስሉ ኩነታት እውን ተፈጢሩ ነይሩ ማለት እዩ ካብዚ ዝወሰድዎም ነይሮም ኣብ ቤት ማእሰርታት ይኹን ኣብ ካልኦት ከባቢታት ክስታይ ዝገበርዎም ውን ኣሎ ማለት እዩ ናይተን ካልኦት ዓድታት ግን ብፍሉይ ማለት እዩ ብፍላይ ናይ ደርባን ናይ ቪክቶሪያ ጆሃንስበርግ ካልኦት ከባቢታት ዘሎ እቲ ኩነታት ንእሽተይ ግድድ ከም ዝበለን ኣብ ልዕሊ ትካላት ናይ ስደተኛያት መጥቃዕቲ ይኹን ምቅፃል ከምኡውን ንብረት ምዝራፍ ክሳብ ሞት ዝበፅሐ ኩነታት እውን ከም ዘሎ ሓበሬታ ኣለኒ ማለት እዩ ብዙሕ ድማ ዲፖርት ዝግበሩ ከምቶም ኣብዚ ከባቢ እውን ዝገለፅ ኩልኪ ብፍላይ ናይተን ጎረባብቲ ሃገራት ዝኮኑ ናብ ዓዶም ዝጥረዙ ስደተኛታት ከም ዘለዉ እውን ሓበሬታ ኣለኒ ማለት እዩ ሃገራት እውን ዜጋታተን ናትና ክወፀለዎም ዝበላ ሃገራት እውን ዜጋታተን ዘውፅእ ኣለዋ ከም ናይጀርያ ጋና ዝበላ ዓድታት እውን ከምኡ ዓይነት ፈተነታት ኣሎ
4: ኣብ ጆሃንስበርግ ካብ ዝርከቡ ዓበይቲ ከባብታት ኣብ ዝኾነ ሶዌቶ ናይ ወፃኢ ዜጋ ድንኳን ዘሚቶም ዝተባሃሉ ሓሙሽተ ሰባት ኣብ ቀይዲ ከም ዘውዓሉ ፖሊስ እቲ ሃገር ገሊፆም ኣለዉ ኣብ ግዝኣት ኳዙላ ናታል ድማ ድንኳን ሰቢሮም ብምእታው ዝተኸሰሱ ሓሙሽተ ሰባት ተኣሲሮም ዋና ከተማ እቲ ግዝኣት ኣብ ዝኾነት ደርባን ብዙሓት ማእኸላት ንግዲ ተዓፅዮም ኣለዉ
0: ودب تعنا عالم أب إيروبا زقات أما كتورني حاجاي وعي نموت لعلي شحن سلستة ميتن سبات مخنات كم زخونا عفليت اللو وانا حلفي تودب دكتور تيدروس أدحانم زي مسلو تكليمان زد تأساسر برتعني مغط معبل نتعنا ودسب سلحتاوك أتالي بمخانو تغطي حدر كم زلو قليتو زي أبل علي هزبي زوارد برتع تغطي بفلي أبتن زل على مغط زي تمز قبلن حقرات فرنسان جرمن بنتور يرئ اللو نزي أبنا بروم زقات أما هزوت كنتاتم برتع

0: ናይ ኩሉ ሰብ ቆላሕታ ኣብ መንጎ ኣይቨሪ ኮስትን ነርወይን ዝግበር ዘሎ ናይ ዙር 32 ኣውዲ ካብ ምሕላፍ ፀወታ እዩ ዘሎ ነተንታኒ ስፖርት ነጋ ወልደ ጊዮርጊስ ነዛ ኣመልኪትና ተወኪስናዮ ኣለና ይስዕብ
1: ሞሮኮ ካብ መጀመርያ ሒዝና ትፅቢ ዝገበርናላ ሃገራዊት ጋንታ እያ ምክንያቱ ካብ ዝሓለፈ ዓመታት ኣብ ብፍላይ ኣዋንጭ ዓለም ተሪዮ ነበረት ደስጋስን ምዕባልን ካብ ምስቲ ሞደርን ፉትቦል ልክ ናይ ኤውሮፓ ስታይል ከም ምኳና መጠን ኣብ 222 ካብ ፍርቂ ብፃዕን ስለዝበፅሐት ትማሊ ንሆላንድ ኣነ ብዘይቀል ዓለም በድሃይት ኮይና ከምትወፅእ ኣይተጠራጠርኩ ነረ ኣዝዩ መሳጥም ዝኮነ ፀወታ ትርእሰ ምትእማን ኩሉ ነገር ዘማለት ሃገራዊት ጋንታ ስለዝነበረት ከም ዝረኣናይካ ብፍፁም ቅላዕ መወፃዕቲ ስዒራ ሓሊፋ ኣክቹዋሊ እቲ ፀወታ ደርቢ እዩ ደርቢ ክንብሎ ንክእልና ምክንያቱ መብዛሕትኦም ናይ ሆላንድ ተፃወቲ ከም በዓል ማዝራዊ ኣብ ናይ ሞሮኮ ማለት ኣብ ሆላንድ ተወልዶም ዝዓበ እዮም ብዘይብእውን ኣብ ሆላንድ ዳርጋ ፍርቂ ሚልዮን ዝበፅዑ ስደተኛት ሞሮኮ ከም ዘለዎ መጠን ዋላ ሞሮኮ ስዒራ እንተሃለዎሲ ኣብ ሆላንድ ዘሎ ደስደስ ከዓ ካልእ ነገር እዩ ሆላንድ ብዓባያ ስዒራ ትኸውን ኣብኡ ዝህሉ ደስደሱን ተመሳሳሊ ሓጎሰና ከም ኣፍሪካን መጠን ክብል ይደሊ ኣዚዮ
0: ሎሚ እውን ሓያል ፀወታ እዩ ዘሎ ሰዓት 8 ኣይቨሪ ኮስት ምስ ነርወይ እዩ ዘለዋ እሞ ኣብዚ ኸ እንታይ እዩ ትፅቢትካ ኣይቨሪ ኮስት ዋንጫ ክትወስድ እዩ ኩሉ ሰብ ዝፅበያ ዘሎ
1: እዋ ቀዲማ ውን ንምሳኺብ ዝገበርና ይዕላል ኣነ ኣይቨሪ ኮስት ዓይነ ሓሳድ ይድፈነላ እምበር ዋንጫ ናይ ምውሳር ተኽእሉ ኣለዋ ዝብል ገምጋም ሂበ ኣብ ገምጋመ እየ ዘለኩ ሕጂ እውን ምክንያቱ ሕጂ ንድሕሪኢናየን ናይ ነርወይ ብቕዓትን ናይ ኣይቨሪ ኮስትን ተመጣጣን እንዲ ግን ብኩሉ መለክዒታት ካብ ድሕሪት ክሳብ ቅድሚት ኣይቨሪ ኮስት ዝሓሸት እያ ኣብ ልዕሊ ነርወይ ናይ ፀወታ ነገር ግን ኣይፍለጥን እዩ እዚ ናይ ውዲእካ ፈላፍካ እንታይ ኣዜባ ምስ ኢሉኪ ዓወት ወይ ምስዕር ማዕረ ምውፃእ ገለ ዝበሃል ስለዘየለ ኣይፍለጥን እዩ ምክንያቱ ንሪኦ ኣለና ኣብ ውዱእ ሰዓት ጎላት ይኣትሎ ደቡብ ኣፍሪካ ብዝሕዝን መልክዑ ብካናዳ ክስተዓር ከላ ኣብ ተወሳኺ ግዜ እዩ ብራዚል በዕላ ክልተ ብሓደ ክትዕወት ከለሲ ኣብ ተሳዕ ተደመሮ ክልተ ደቂቃ ሸቶ ኢትያ ስለዚ ከምኡ ዓይነት ገለ ዕንቅፋት ከየጋጥማ ኣይቨሪኮስ እምበር ኣነ ኣይቨሪኮስ ብዘይ ፀገም ተዓዊታ ናብ ዝቅፅል ዙር ክትሓልፍ ከምኡ ከዓ ምስ ብራዚል ክትራኸብ ትስፊት ናተይ
0: ኣብዚ ናይ ጎደና በፂሕወን ዘሎ ዘን ሃገራት ኣብቲ ቀዳማይ ጎደና ሞሮኮ ፈረንሳ ኣሜሪካ ፖርቱጋል ክሮኤሽያ ስፔይንን ክህልዋ ከልዋ እቲ ሓደ ጎደና ከዓኒ ብራዚል ኤንግላንድ ኣርጀንቲና ሜክሲኮ ዘለዎ ጎደና እዩ ሞ እዚ ከመይ ካ ትሪዮ
1: ቅድሚ ናብ 32 ምብፅሐን እንታይ መሲሉ ምናልባሽ ፖርቱጋል ካብ ምድባ ቀዳመይቲ ኮይና እንተትሓልፍ ነራ ኣብ ርዑ ፍፃሚ ምስ ሜሲ ወይ ኣርጀንቲና ንክትራኸብ ልዑል ተክእሎ ነሩ ግን ናብ ናይ ምድብ ፀወታ ብኮሎምብያ ስለዝሰዕረት ናብቲ ናይ በዕሉ ፈረንሳ ዘለዎ ጎደና ከይዳ ስለዚ ፈረንሳ ፖርቱጋል ክሮኤሽያ ሞሮኮ ትማሊ ታሪክ ዝሰርሐት ከምኡ ኣደላዊት ሃገር ኣሜሪካ ዘለዎ ምድብ እዚ ዝሓየለ ጎደና እዩ እዚ ብናተይ ርዲት ኣነ ዋንጫ ዓለም ኣብዚ ጎደና ዝውዳእ ኮይኑ ዝስምዐኒ ምክንያቱ ኣብኡ ዘለዋ ሃገራውያን ጋንታት እንድሕር ፋይናል በፂሐን ምስተን ምስ ኣርጀንቲና እንግሊዝ ዘለዋ ጎደናታት ከዓ ድኽም ዝበላይን ብራዚል ኣላ እንግሊዝ ኣላ ኣርጀንቲና ኣለዋ ቀለልቲ ይኮናን ግን እቲአን ዝሓየለ ፀወታን ብሓዊ ተፈቲነን ስለዝመፃ ናብ ፋይናል ኣነ ብናተይ ርዲት ኣብዚ ጎደና እዚ እቲ ዋንጫ ዓለም ዝውዳእ ኮይኑ ይስምዓኒ በቲ ካልእ ከዓ እንታይ እዩ ብራዚልን ኣርጀንቲናን ናይ ምርኻብ ተኽእሉ ኣለዎን ሓደ ንድሕር ንመጋጥምተን ስዒረን ሓሊፈን ኣብ ፋይናል ከዓ ናይ ዝሓለፈ 2022 ፈረንሳን ኣርጀንቲናን ናይ ምርኻብ ልዑል ተኽእሎ ከኣሎ ነቲ ጎደናታት ብሙሉእ ነቲ ተቐሪብለን ዘሎ ፀወታ ንድሕር ስዒረን ክልትአን ከዓ ኣብ ፋይናል ንክራኸባ ዓብዪ ዕድል ኣሎሞ ከም ዝገልፀል ክፅናሖ ግን ኣነ ኣብዛ ናይ በዓል ፈረንሳ ናይ ፖርቱጋል ክሮኤሽያ ከምኡውን ስፔይን ሞሮኮ ኣሜሪካ ዘለዎ ጎደና ዋንጫ ዓለም ኣብ ኮይና ዝዛዘም ኮይና ስማዕ
0: የቀኒልና ተንታኒ ስፖርት ነጋ ወልደ ጊዮርጊስ
1: ኣዜብኩም ውትሩ
0: ክብራ ተኸታተልትና ኣብ መንጎ ኣይቨሪ ኮስትን ነርወይን ዝካየድ ዘሎ ግጥም ነርወይ ኣብ መንበል 62 ደቂቕ ብመንገዲ ኣንቶኒዮ ነስዋ ኣመዝጊባ ኣላ ስለዚ ነርወይ ተሓልፈያ ትመስል ዘላ ናይ ሎሚ መደባትና ኣብዚ ዛዚምና ኣለና ብተወሳኺ እውን ኣብ ቲክቶክ መፂናኩም ኣለና ንተወሳኺ መሃሪ ኣዘናጊዒ ኣዛነይትን መደባት ንክትረኽቡ ኣብ ቲክቶክ ሰዕቡና ምሳኹም ዘምሰኹ ኣዘይ ብርሃነ ምስ ኣወሃሃዲት መደብ ላዮን ፅጋብ ተረኛ ቴክኒሽን ጆናታን ሞዋንጌ ብምዃኒና ፅባሕ ብካልእ ትሕዝቶ ክሳብ ንራኸብ ብሩኽ ለይቲ